0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሐሙስ ሰኔ 4 ቀን 2018 ዓ.ም ተመረጠ። ጤና ይስጥልኝ አድማጮቻችን፣ እንደምን አመሻችሁ። በአንድ ሰዓት ቆይታችን ማንተጋፍቶ ስለሺ ዓለም ዜና ያቀርብልናል። ሂሩት መለሰ ስርጭቱን በመምራት እስከ ፍጻሜው አብራያችሁ ቆያለሁ። አብራችሁን አምሹ። የቀጥታ ስርጭታችን በሳተላይት በኢትዮሳት NSS 12 10985.0 ሜጋሃርዝ ሆሪዞንታል DW 08 ላይ ይደመጣል። በፌስቡክ ዩቲዩብ እና በቴሌግራምም እንዲሁ የቀጥታ ስርጭታችንን ማዳመጥ ትችላላችሁ። የዓለም ዜና፣ የዜና መጽሔት እንዲሁም ሳምንታዊው የባህል መድረክ በቆይታችን ተካተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ውጤቶችን እያሳወቀና ቅሬታዎችንም እያጣራ መሆኑን መናገሩ፣ በሰቆጣ የተጠለሉ የዋግ ህምራ ብሔረሰብ አስተዳደር ዞን ጻግምጅና አበርገሌ ወረዳዎች ተፈናቃዮች ለረሃብ መጋለጣቸውን መግለጻቸው፣ ደቡብ አፍሪካ የሚገኙ ኢትዮጵያውያን ስደተኞች ሰቆቃ መቀጠሉ፣ የኢቦላ ስርጭትን ለመከላከል የሚያስችሉ የቅኝት ስራዎች እንዲጠናከሩ መጠየቁ፣ እንዲሁም ዛሬ በሜክሲኮ የሚጀመረው የዓለም እግር ኳስ ዋንጫ የዜና መጽሔት ዝግጅታችን የሚያስቃኘን ጉዳዮች ናቸው። በባህል መድረክ ለሕክምና ወደ ጀርመን በመጣበት አጋጣሚ የስዕል ኤግዚቢሽን ያቀረበውን ሰዓሊ ብሩክ የሽጥላን እንግዳው አድርጓል። አሁን ከሁሉ ቀዳሚ ወደ ሆነው የዓለም ዜና ነው የምወስዳችሁ። ማንተጋፍቶት ያቀርበልናል።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና። የጀነራል ታደሰ ወረደ ጊዜያዊ መንግስትን አስወግደው የትግራይ ክልል ርዕሰ መስተዳድርነታቸውን በቅርቡ መልሰው የተረከቡት ዶክተር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት የምስራቅ አፍሪካ ልዩ ልዑክ ኦሊሴጉን ኦባሳንጆን ዛሬ መቀለ ከተማ ውስጥ ተቀብለው አነጋገሩ። ሳውዲ አረቢያ ውስጥ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን የኢትዮጵያ ውጭ ጉዳይ ሚኒስቴር አሳወቀ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራንን ዛሬ ማታ በብርቱ እንደሚመቱ ዛቱም። ትሩዝ ሶሻል በተባለው የግል ማህበራዊ መገናኛ አውታራቸው ላይ በቅርቡ ካርግ ደሴትን በመያዝ የኢራን ነዳጅና የጋዝ ገበያን ሙሉ ለሙሉ እንደሚቆጣጠሩም ፕሬዝዳንቱ ዛሬ አክለው ጽፈዋል። የዓለም እግር ኳስ ዋንጫ ከሶስቱ አዘጋጆች አንዷ በሆነችው ሜክሲኮና ደቡብ አፍሪካ መካከል በሚደረገው ጨዋታ ዛሬ ማታ በይፋ ይከፈታል። በሜክሲኮ ከተማ ኤስታዲዮ አዝቴካ ስታዲየም ውስጥ የሚካሄደው የዛሬው ጨዋታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ጀምራል። ዜናው በዝርዝር። የጀነራል ታደሰ ወረደ ጊዜያዊ መንግስትን አስወግደው የትግራይ ክልል ርዕሰ መስተዳድርነታቸውን በቅርቡ መልሰው የተረከቡት ዶክተር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት የምስራቅ አፍሪካ ልዩ ልዑክ ኦሉሴጉን ኦባሳንጆን ዛሬ መቀለ ከተማ ውስጥ ተቀብለው አነጋገሩ። የትግራይ ክልል ፕሬዝዳንት ጽፈት ቤት ይህንኑ በፎቶግራፍ አስደግፎ በይፋዊ የፌስቡክ ገጹ ባወጣው ጽሑፍ አሳውቋል። ከፎቶግራፎቹ መካከል ኦሉሴጉን ኦባሳንጆ ሲቪልና ወታደራዊ መለያ ከለበሱ ሰዎች ጋር በመቀለ ከተማ አሉላ አባ ነጋ አውሮፕላን ማረፊያ ሲጓዙ ከጀርባቸው የኢትዮጵያ አየር መንገድ አርማ ያለበት አውሮፕላን ቆሞ ይታያል። ኦሉሴጉን ኦባሳንጆ ለአፍሪካ ቀንድ ሰላምና መረጋጋት የአፍሪካ ህብረትን ጥረት እንዲደግፉ በሚል በህብረቱ ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ዳግም የተሾሙት ከአንድ ወር ገደማ በፊት ነበር። ባለፈው ሳምንት የኢትዮጵያ አየር ኃይል በትግራይ ክልል ሽራሮ ከተማ አቅራቢያ አካሄደው በተባለው የድሮን ጥቃት የትግራይ የጸጥታ ኃይላት ላይ ጉዳት ማድረሱ ተሰምቶ ነበር። ይህንንም በነ ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን ባለፈው ቅዳሜ ምሽት በአሰራጨው መግለጫ ማሳወቁ ይታወሳል። የቀድሞው የናይጄሪያ ፕሬዝዳንት ከጥቅምት 2013 እስከ ጥቅምት 2015 የተካሄደው ደም አፋሳሽ ጦርነትን በማቆም ስምምነቱ እንዲገታ የአፍሪካ ህብረትን አደራዳሪነት መርቷል። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው 25ኛ መደበኛ ስብሰባው የቀረበለትን ከ2.3 ትሪሊዮን ብር በላይ የ2019 ዓመት የፌዴራል መንግስት በጀት ተዋይቶበት ለፕላንና በጀት እንዲሁም ፋይናንስ ጉዳዮች ቋሚ ኮሚቴ መራም። የገንዘብ ሚኒስትር አህመድ ሺዴ ከትናንት በስቲያ የሚኒስትሮች ምክር ቤት አጽድቆ ለህዝብ ተወካዮች ምክር ቤት የመራውን ረቂቅ በጀቱን መግለጫ ዛሬ ለምክር ቤቱ ባቀረቡበት ወቅት በጀቱ መንግስት ያዛቸውን የልማትና የማክሮ ኢኮኖሚ እቅዶችን ታሳቢ ያደረገ ነው ብሏል። ለቀጣዩ 2019 ዓመተ ምህረት የተያዘው በጀት በ2018 ከጸደቀው የወጪ በጀት አንጻር ከ411 ቢሊዮን ብር በላይ ብልጫ ያለው መሆኑንም ገልጧል።
3: ከዚህ የወጪ በጀት ውስጥ 1.236 ትሪሊየን ለመደበኛ ወጪ፣ ብር 568.2 ቢሊየን ለካፒታል ወጪ፣ ብር 520.6 ቢሊየን ለብሔራዊ ክልላዊ መንግስታት የበጀት ድጋፍና ብር 14 ቢሊየን ለክልሎች ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የተመደበ በጀት ነው።
2: ከበጀቱ ከፍተኛ ማለትም 52.9% የሚሆነው ለመደበኛ ወጪ የተመደበ መሆኑ በተገለጸበት በዛሬው ማብራሪያ 542 ቢሊዮን ብሩ ለሀገር ውስጥና ለውጭ የዕዳ ክፍያ እንዲውል መብራራቱ ተጠቁሟል። ከተያዘው የመደበኛ ወጪ ውስጥ ከ236 ቢሊዮን ብር በላይ ለማዳበሪያና ለነዳጅ ድጎማ መመደቡም ተገልጿል። ለመንግስት ባለበጀት መስሪያ ቤቶች ለደሞዝና ለአበል እንዲሁም ለልዩ ልዩ ክፍያዎች 170.8 ቢሊዮን ብር መመደቡም ተብራርቷል። ይህም ባለፈው ዓመት ከተያዘው ተመሳሳይ ወጪ አንጻር የ22% ጭማሪ አሳይቷል ተብሏል። አቶ አህመድ በ2019 ዓመተ ምህረት ለካፒታል በጀት 24% ድርሻ ያለው በጀት እንደተያዘለትም ገልጿል።
3: ለ2019 በጀት ዓመት ለፌደራል መንግስት ለካፒታል በጀት የተደለደለው ብር 568.3 ቢሊዮን ሲሆን ከጠቅላላ የወጪ በጀቱ የ24.3% ድርሻ ሲኖረው ለ2018 በጀት ዓመት ከተመደበው አንጻር የብር 153 ቢሊዮን ጭማሪ ወይም የ36.8% እድገት አለው።
2: የመካከለኛው ምስራቅ ጦርነት በበጀት ዓመቱ ላይ የሚያሳድረው ተጽዕኖ ከግምት መግባቱም ተጠቁሞ በ2019 በጀት ዓመት የፌዴራል መንግሥት ጠቅላላ ገቢ ከ1.8 ትሪሊዮን ብር በላይ እንደሚሆን ተገምቷል ሲል ስዩም ጌቱ ከአዲስ አበባ ዘግቧል። ሳውዲ አረቢያ ውስጥ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን የኢትዮጵያ ውጭ ጉዳይ ሚኒስቴር አሳወቀ። ምህረቱ የተገኘው የውጭ ጉዳይ ሚኒስቴር ሪያድ የሚገኘውን የኢፌድሪ ተልእኮና ጅዳ የሚገኘውን ቆንስላ ጽህፈት ቤት በማስተባበር ባደረገው የዲፕሎማሲ ጥረት መሆኑን ጠቅሷል። ሚኒስቴር መስሪያ ቤቱ ዜጎችን በሚመለከት በሳውዲ አረቢያ ቀሪ የዲፕሎማሲ ጥረት የሚሹ ጉዳዮች ላይ ክትትል እያደረገ መሆኑንም ዛሬ ባወጣው በይፋዊ የፌስቡክ ገጹ ገልጧል። ይህ ከቦን ከተማ የራይኖዝ አቅራቢያ የሚተላለፈው የዶቼ ቬሌ ሬዲዮ የዓለም ዜና ነው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራንን ዛሬ ማታ በብርቱ እንደሚመቱ ዛቱ። ትሩስ ሶሻል በተባለው የግል ማህበራዊ መገናኛ አውታራቸው ላይ በቅርቡ ካርግ ደሴትን በመያዝ የኢራን ነዳጅና የጋዝ ገበያን ሙሉ ለሙሉ እንደሚቆጣጠሩም ዛሬ አክለው ጽፏል። ይህንንም ልክ ቬኔዙዌላ ላይ እንዳደረግነው ድንቅ ሥራ በኢራንም እንተገብራለን ሲሉ ፕሬዝዳንቱ ዝቷል። ኢራን በዩናይትድ ስቴትስ የአየር ጥቃት ከደረሰባት በኋላ ትናንት በባህረ ሰላጤ የሚገኙ የዩናይትድ ስቴትስ የጦር ሰፈሮች ላይ ያጸፈታ ጥቃቶችን ሰንዝራለች። ኢራን በትናንቱ ጥቃቷ የዩናይትድ ስቴትስ ጦርን በሚያስተናግዱት ባህሬን፣ ኩዌትና ዮርዳኖስ ላይ የሚሳኤል ውርጅብኝ አዝንባ ነበር። ዛሬ ማለዳም ባህሬን ውስጥ ተደጋጋሚ የሚሳኤል ጥቃት ማስጠንቀቂያ ድምጾች ሲሰሙ ነበር። የኢራን መገናኛ አውታሮች ደቡብ ኢራን ባንዳር አባስ፣ ሲርክና ሚና ውስጥ ፍንዳታዎች መመዝገባቸውን ዘግቧል። ዩናይትድ ስቴትስና ኢራን ከተኩስ አቁም ወዲህ ዛሬም በአየር ጥቃትና በሚሳኤል ድብደባ ሲሞካከሩ ኢራንና እስራኤል ሰኞ ዕለት አንዱ አንዱ ላይ ከተኮሰ በኋላ በዚህ ሳምንት ሶስተኛው መሆኑ ነው። ዶናልድ ትራምፕ ኢራን ጦርነቱ

0: ከሆኑት የለንደን፣ የኒውዮርክ፣ የቦስተን፣ የቺካጎ፣ የበርሊን፣ የሲድኒ እና የቶኪዮ ተከታታይ ውድድሮች መካከል ዘንድሮ መካተቱ ተዘግቧል። የኬፕ ታውን ማራቶን ከዓለማችን ታላላቅ የማራቶኖች ውድድሮች መካከል ሲካተት ከአፍሪካ የመጀመሪያው ነው። ኬፕ ታውን ማራቶን የዓለማችን ታላላቅ ማራቶኖች ውስጥ ከመካተቱ በፊት በተከናወነ ውድድር ኢትዮጵያዊው መሐመድ ኢሳ 2 ሰዓት ከ4 ደቂቃ ከ55 ሰከንድ በመሮጥ ማሸነፉ ይታወሳል። በዚህ ውድድር የሁለት ጊዜያት የኦሎምፒክ ባለድሉ ኬንያዊው አትሌት ኤልዊድ ኪፕቼጎ 16ኛ ደረጃ ይዞ ነበር ያጠናቀቀው። የዓለም እግር ኳስ ዋንጫ ከሶስቱ አዘጋጆች አንዷ በሆነችው ሜክሲኮና ደቡብ አፍሪካ መካከል በሚደረገው ጨዋታ ዛሬ ማታ በይፋ ይከፈታል። በሜክሲኮ ከተማ ኤስታዲዮ አስቲካ ስታዲየም ውስጥ የሚካሄደው የዛሬው ጨዋታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ይጀምራል። ዩናይትድ ስቴትስ፣ ካናዳ እና ሜክሲኮ በጋራ በሚያስተናግዱት የዘንድሮ የዓለም ዋንጫ የእግር ኳስ ግጥሚያ 48 ቡድኖች ይሳተፋሉ። ጨዋታዎቹ የሚጠናቀቁት ከስድስት ሳምንታት ግድም በኋላ በዩናይትድ ስቴትስ ኒው ጀርሲ ከተማ ውስጥ በሚደረገው የፍጻሜ ግጥሚያ ነው። የዘንድሮ የዓለም ዋንጫ በተለይ ዩናይትድ ስቴትስ ውስጥ በቪዛ ችግር በርካታ የጉዞ መሰናክል መፈጠሩ ቢነገርበትም ታይቶ በማይታወቅ መልኩ ግን 13 ቢሊዮን ዶላር ገቢ ይገኝበታል ተብሎ ይጠበቃል። የስታዲየም መግቢያ ቲኬቶች አንዳንድ ቦታ ላይ እስከ 30,000 ዶላር መወደዳቸው ትችት በማስነሳቱም የዓለም አቀፉ እግር ኳስ ማህበር ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ጥቂት ቲኬቶች በ60 ዶላርም መዘጋጀታቸውን አሳውቋል። ይህ ዶቼ ቬለ ሬዲዮ ነው። ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የጀነራል ታደሰ ወረደ ጊዜያዊ መንግስትን አስወግደው የትግራይ ክልል ርዕሰ መስተዳደርነታቸውን በቅርቡ መልሰው የተረከቡት ዶክተር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት የምስራቅ አፍሪካ ልዩ ልዑክ ኦሉሴንጉን ኦባሳንጆን ዛሬ መቀለ ከተማ ውስጥ ተቀብለው አነጋገሩ። ሳውዲ አረቢያ ውስጥ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን የኢትዮጵያ ውጭ ጉዳይ ሚኒስትር አሳወቀ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራንን ዛሬ ማታ በብርቱ እንደሚመቱ ዛቱ። ትሩዝ ሶሻል በተባለው የግል ማህበራዊ መገናኛ አውታራቸው ላይ በቅርቡ ካርግ ደሴትን በመያዝ የኢራን ነዳጅና የጋዝ ገበያን ሙሉ ለሙሉ እንደሚቆጣጠሩም ፕሬዝዳንቱ ዛሬ አክለው ጽፏል። የዓለም እግር ኳስ ዋንጫ ከሶስቱ አዘጋጆች አንዷ በሆነችው ሜክሲኮና አፍሪካዊቷ ደቡብ አፍሪካ መካከል በሚደረገው ጨዋታ ዛሬ ማታ በይፋ ይከፈታል። በሜክሲኮ ከተማ ኤስታዲዮ አስቴካ ስታዲየም ውስጥ የሚካሄደው የዛሬው ጨዋታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ይጀምራል። ዜናው በዚሁ አበቃ። መልካም ጊዜ። ጤና ይስጥልኝ።
1: የዓለም ዜና ያቀረበልንን ማንተጋፍቶትን አመሰግናለሁ።
2: የዜና መጽሔት።
1: የኢትዮጵያ ብሔራዊ ምርጫ ቦርድ የምርጫ ውጤቶችን እያሳወቀና ቅሬታዎችንም እያጣራ መሆኑን መናገሩ፣ በሰቆጣ የተጠለሉ የዋግ ህምራ ብሔረሰብ አስተዳደር ዞን ጻግምጅና አበርገሌ ወረዳዎች ተፈናቃዮች ለረሃብ መጋለጣቸውን መግለጻቸው፣ ደቡብ አፍሪካ የሚገኙ ኢትዮጵያውያን ስደተኞች ሰቆቃ መቀጠሉ፣ የኢቦላ ስርጭትን ለመከላከል የሚያስችሉ የቅኝት ስራዎች እንዲጠናከሩ መጠየቁ፣ እንዲሁም ዛሬ በሜክሲኮ የሚጀመረው የዓለም እግር ኳስ ዋንጫ የዜና መጽሔት ዝግጅታችን የሚያስቃኘን ጉዳዮች ናቸው። ወደ መጀመሪያው ዘገባችን ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫ ከተካሄደባቸው 1139 የምርጫ ክልሎች በ120 የምርጫ ክልሎች ላይ በፖለቲካ ፓርቲዎችና የግል እጩ ተወዳዳሪዎች ቅሬታ እንደቀረበለት አስታወቀ። በ8 የምርጫ ክልሎች ላይ ለብሔራዊ ምርጫ ቦርድ ቅሬታ ማቅረቡን ጎጎት ፓርቲ ደግሞ ዛሬ አዲስ አበባ ውስጥ በሰጠው መግለጫ አስታውቋል። ቦርዱ ቅሬታዎቹን በተመደቡ የሕግ ባለሙያዎቹ እያጣራ መሆኑንም በማሳወቅ የምርጫን ስነ ምግባር የጣሰ ድርጊት ተፈጽሞ ከተገኘ ምርጫን እስከ ማስደገም የሚደርስ ውሳኔ እንደሚያስወስድም ፍንጭ ሰጥቷል። ብሔራዊ ምርጫ ቦርድ ማክሰኞ ይፋ ካደረገው የ24 ምርጫ ክልሎች ውጤት በተጨማሪ ትናንት ረቡዕ የተጨማሪ 22 የምርጫ ክልሎች ውጤቶችን ይፋ አድርጓል። ስዩም ጌቱ ተጨማሪ ዘገባ አለው።
3: ምርጫው ከተካሄደባቸው

0: 1139 የምርጫ ክልሎች በቀብሪ ዳህር ምርጫ ክልል ከተለያዩ ወረዳዎች የሚመጡለት ድምፅ ከመዘግየቱ ጋር ተያይዘው እስካሁን በምርጫ ክልል ደረጃ ውጤት ያለጠፈ ብቸኛው የምርጫ ክልል መሆኑን በማስረዳት እሮብ ማምሻውን መግለጫ የሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ በሁሉም የምርጫ ክልሎች ውጤት መለጠፉን አስታውቋል። በየምርጫ ክልሎቹ የተለጠፉ እነዚህ ውጤቶች በአሁኑ ወቅት በብዛት ወደ ማዕከል እየመጡ ነው ያሉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ከጠቅላላው ምርጫ ከተካሄደባቸው 1139 የምርጫ ክልሎች የ108 ያህሉ ውጤት በቦርዱ ማረጋገጫ ማዕከላት መግባታቸውን አረጋግጠዋል።
1: እነዚህ እንግዲህ ከ501 የህዝብ ተወካዮች ምክር ቤት 446 ደርሰዋል። ከ638 የክልል ምክር ቤቶች 562 በድምሩ 108 በማዕከሉ የማጣሪያት ስራ እየተሰራላቸው ይገኛል። ቀሪዎቹ ወደ 131 ቶሎ ወደዚህ ወደ ማዕከል እንዲመጡ ቦርዱ የራሱንም ጥረት እያደረገ ይገኛል ማለት ነው።
0: ቦርዱ በህግ ባለሙያዎች ተይዘው ያሉት የህግ ጉዳዮችን በተመለከተም በሰጠው ማብራሪያ ለህዝብ ተወካዮች ምክር ቤት ብቻ በሚል የቀረበው ቅሬታ በአምስት የምርጫ ክልሎች ላይ እንደሆነ ነው የተገለጸው። ክልል ምክር ቤት ላይ ብቻ ደግሞ ወደ 24 የምርጫ ክልሎች ላይ ቅሬታ መቅረቡ ተነግሯል።
1: እንደገና ደግሞ በአንድ ላይ በህዝብ ተወካዮችም በክልልም ምክር ቤት በሚል በ91 ላይ ቀርቧል። ስለዚህ በድምሩ ወደ 120 በሚሆኑ ምርጫ ክልሎች ላይ በፓርቲዎችና በግል እጩዎች ቅሬታ ቀርበዋል ማለት ነው። እንግዲህ ይህንን ቅሬታ በቦርዱ የተመደቡት የህግ ባለሙያዎች የማጣራት ስራ እየሰሩ ነው፣ ሰነድ እየመረመሩ ነው። ስለዚህ እነዚህ ወደ 120 የሚሆኑ ምርጫ ክልሎች ላይ ያሉትን ቅሬታዎች በአግባቡ መርምሮ ወቅቱን ጠብቆ ውሳኔ የሚሰጥበትና ይፋ የሚሆንበት ይሆናል ማለት ነው።
0: በማዕከላዊ ኢትዮጵያ ክልል በተለይም በሁለቱ የጉራጌ ዞኖች በምርጫው በስፋት ተሳትፎ ማድረጉን የሚገልጸው ጎጎት ፓርቲ ዛሬ ሐሙስ አዲስ አበባ ውስጥ በሰጠው መግለጫ የመጀመሪያው በሆነው የምርጫ ተሳትፎ በቅድመ ምርጫው የጎላ ተግዳሮት አለመመልከቱን በአዎንታዊነት አንስተው በድምፅ አሰጣጥና ቆጠራው ላይ ግን ጥሰቶች ተፈጽመዋል ሲል ከሰዋል። ሐሰተኛ የምርጫ ወረቀት የተደራጁ ባላቸው ሰዎች ጥቅም ላይ ሲውሉ ታይቷል ሲል የከሰሰው ጎጎት በድምፅ አሰጣጡና ቆጠራው ሰፋፊ ጥሰቶች ተፈጽመዋል ሲልም ዘርዝረዋል። የፓርቲው ፕሬዚዳንት መሐመድ አብራር ለዶይቼ ቬለ በሰጡት ተጨማሪ አስተያየትም
2: እና የምርጫውን ሂደት በተከታተልንባቸው አካባቢዎች ላይ የነበረው የምርጫ አፈጻጸም ከምርጫ ክልል ወደ ምርጫ ክልል ስንሄድ የተስተዋሉ ልዩነቶች እንደነበሩ የድምፅ አሰጣጥ ጥሰት ቆጠራውም ጋር ተያይዞ የነበሩ መዛነፎችን ከዕለተ ምርጫው ወይም ከድምፅ አሰጣጡ በፊት ሊስተካከሉ ሲገባቸው ያልተስተካከሉ ነገሮች ምርጫው ላይ ያሳደሩት ተጽዕኖ 8 የምርጫ ክልሎች ላይ የምርጫ ቦርድ የነበሩትን ዝርዝር ጥሰቶች አቅርበናል።
0: የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላት ወርቅ መሰረታዊ የሆነ የህግ ጥሰት ምርጫን እንደሚያስደግም ገልጸው እያንዳንዱ የሚቀርቡ ጉዳዮች በዝርዝር ታይቶ ቦርዱ ከፍተኛ ጥሰት መፈጸሙን ሲያምን በተለይም የምርጫን ስነ ምግባር የጣሰ ድርጊት ተፈጽሞ ከተገኘ ምርጫን እንደሚያስደግም ነው ያመለከቱት። በጸጥታ ችግር ምክንያት የተስተጓጎሉ የውጤት አሰባሰብ ተግዳሮት ገጥሞም እንደሆነ የተጠየቁት ሰብሳቢዋ
1: በሁለት ምርጫ ክልሎች ላይ ቁሳቁሶቻችን እንደጠፉ እንደወደሙ ተናግረናል፣ ጉዳት እንደደረሰባቸው። ከዛ ውጭ ግን ይሄንን ኮንፈርም የሚያደርግ መረጃ የለኝም።
0: ቦርዱ ከትናንት በስቲያ ማክሰኞ ይፋ ካደረገው የ24 የምርጫ ክልሎች ውጤት በተጨማሪ ትናንት ረቡ ምሽትም የ22 የምርጫ ክልሎች ውጤት ይፋ በማድረግ እስካሁን ውጤታቸው በቦርዱ ተረጋግጠው ይፋ የሆኑትም የምርጫ ክልሎች ውጤት 46 አድርሷል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: ሰቆጣ የሚገኙ የዋግ ህምራ ብሔረሰብ አስተዳደር ዞን ጻግምጅና አበርገሌ ወረዳዎች ተፈናቃዮች ለረሃብ ተጋልጠናል ሲሉ ተናገሩ። ከዋግ ህምራ ብሔረሰብ አስተዳደር ዞን ጻግምጅና አበርገሌ ወረዳዎች በግጭት ምክንያት ወደ ሰቆጣ ከተማ የተፈናቀሉ ነዋሪዎች ምንም አይነት የምግብ እርዳታ ባለማግኘታቸው ለከፍተኛ ረሃብና እንግልት መጋለጣቸውን ገልጸዋል። ኢሳያስ ገላው።
4: በዋግምራ ብሔረሰብ አስተዳደር ዞን ጻግምጅ ወረዳ ኗሪ ሆኑት ወይዘሮ ሙሉ ገበየው የአገው ሸንጎ ታጣቂዎች ወረዳውን መቆጣጣራቸውን ተከትሎ ወደ ሰቆጣ ከተማ ተፈናቅለው ከመጡ 15 ቀን ቢያልፋቸውም እስካሁን የምግብ ድጋፍ ባለማግኘታቸው ለችግር መጋለጣቸውን ይናገራሉ።
5: እርዳታ አለ? ምን የለ? ዝም ብለን ነው ያለን። ሁሉ መጫት አለ? እርግዝ አለ? ዝም ብለው ራብ ነው የሞቱ ሀገራችን ክተን መተ ዝም ብለን ነው ያለን። ችግር ነው፣ በጣም ችግር ነው ያለን። ካሉም ከሰጡ ይበላለ ረለም ዝም ብለን ነው የምናድረው።
4: ከሚያዝያ 12/2018 ዓ.ም ጀምሮ በተመሳሳይ በአገው ሸንጎ ታጣቂዎች ቁጥጥር ስር ከሆነው አበርገሌ ወረዳ ተፈናቅለው ወደ ሰቆጣ ከተማ የመጡት አስተያየት ሰጭም ከሰሞኑ የምግብ ማብሰያ ቁሳቁስና የብርድ ልብስ ድጋፍ ቢደረግም የምግብ ግብአት ግን ፈጽሞ አለመቅረቡን ይገልጻሉ።
6: ወዲያ ዝም ብሎ ብርድ ልብስ ነገር በርላት ነገር ብሎ አንድ ሁለት ብርድ ልብስ ነገር ናም ተሰጠን ያለው ስለላ ምንም የለም። ምግብ ነክ ጨባሽ ሳይሆን የተፈጠረ ነገር የለም። አረ ብዙ ነው ያለው በስፋላውንስ እየጨመረ ነው ያለው በየቀኑ። አብዛኛው ሴት ነው ከመግሳተኛው ጫውን ተፈናቅሎ የመጣው ሴት ነው አብዛኛው የሚበዛው። ምንም ማጣት የለም ያው በቃ ብሎ ሰው በጣም እየተጨነቀ እንኳን አይደለም አርሶ አደር መንግስታተኛ የተባለው ኛም አካያችሁም ገስተበልተ ገስታድረህ ምንም ለሄድ እንልቻለን በጣም ነው ተፈቃይተናል ነው በቃ።
4: ከሁለቱ ወረዳዎች በየለቱ አካባቢያቸውን እየለቀቁ ወደ ሰቆጣ ከተማ የሚገቡ ተፈናቃዮች ቁጥር ቢጨምርም እስካሁን ድረስ ግን ለተፈናቃዮቹ የተዘጋጀ መጠለያ ለመኖርም ነው አቶ አሰግድ ደሳለኝ የሚናገሩት።
7: በጣም እንግዲህ ራብ እንግዲህ መጀመሪያ ይዘን የመጣናት ለትንሽ ነው የነበረችው። ምንም ነገር የለም። ረሃብ በጣም አስከፊ ሁኔታ ላይ ነው ያለ ነው። ስንት ህጻናት አሉ፣ ስንት አረጋውያን ደግሞ በቸረቸር በምን ተብሎ ደግሞ የተሻገሩ አሉ። ያው ብዙ ነው። ምንም ነገር የተጠቀም ነው የለ። ሲጀመር ያው እኛም ብዙ ረሃብ ላይ ነው ያለ ነው። ያው እንግዲህ መንግስት ምን ያርግ የሚለው ወይም ከቀያችን ቢያስገባልን፣ ካልሆነ ደግሞ እዚህ ነው በቃ ለጊዜው የሚሆን ምግብ ወይ የሆነ መጠጊያ ነገር ያዘጋጅልኝ እናያለን።
4: ከሁለቱ ወረዳዎች በየለቱ አካባቢያቸውን እየለቀቁ ወደ ሰቆጣ ከተማ የሚገቡ ተፈናቃዮች ቁጥር ቢጨምርም እስካሁን ድረስ ግን ለተፈናቃዮቹ የተዘጋጀ መጠለያ ለመኖርም ነው አቶ አሰግድ ደሳለኝ የሚናገሩት።
8: ቦታ የለም። በቦታ ቤት ክራይ ምናምን ተቸግሮ በጣም ዝም ብሎ በረንዳ ላይ ነው ውጭ ነው ማድሮ። ቦታ አለ አይደለ? በግቢ ውጭ ነው ማድሮ ዝም ብሎ። ራብማ ጭራሽ ጨርቅ የለም፣ ኮበርታ የሚባል ምናምን የለም። ባዶ ዝም ብሎ ብርድ ላይ በጣም ሙተን ያለሁ፣ በራብ ሙተን ያለሁ። ነፍሰ ጡር አለ፣ መጫት አለ፣ ስንት አለ።
4: የዋግምራ ብሔረሰብ አስተዳደር ዞን አደጋ ስጋትና ስራ አመራር ተጠሪ ጽህፈት ቤት ከሁለቱ ወረዳዎች ለተፈናቀሉ የማህበረሰብ ክፍሎች በቂ በሚባል ደረጃ ባይሆንም የሰብአዊ ድጋፍ እያቀረበ መሆኑን ኃላፊው አቶ ምህረት መላኩ ገልጸዋል።
9: ድጋፍ በተቻለ መጠን ድጋፍ በቂም ባይሆንም በተቻለ መጠን በጥሩ ሁኔታ ስላለ የደረሰንን እያሰራጨን ነው፣ የቀረው ይመጣል።
4: በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ከተለያዩ ወረዳዎች ተፈናቅለው በሰቆጣ ከተማ ለሚገኙ የማህበረሰብ ክፍሎች የተደራጀ ድጋፍ ለማቅረብ በዞኑ በኩል ተገቢው ጥናት ተጠንቶ ለአማራ ክልል አደጋ ስጋትና ስራ አመራር ኮሚሽን የቀረበ በመሆኑ ድጋፍ እንደሚደረግ የኮሚሽኑ ምክትል ኮሚሽነር የሆኑት ሰርካዲስ አታሌ ተናግረዋል።
10: ጠንቶ ተልኮልናል። በ3 ጥያቄ አቅርበናል፣ ይቀርብላቸዋል። ዞኑ አቅርቦልናል። አክሴፕት አድርገን ለሚመለከተው አካልና ለሪሶርስ አቅራቢ ድርጅት ሰጠናል። እነሱ በራሳቸው የራሳቸው ሌላኛ ኮንሰልት የሚያደርግ አካል አለ፣ ለእነሱ አስተላልፈዋል፣ ይቀርብላቸዋል።
4: ለዶይቼ ቬለ ዘገባ ኢሳያስ ገላው።
3: ቀጣዩ ዘገባችን ወደ ደቡብ አፍሪካ ነው የሚወስደን። የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ ደቡብ አፍሪካ በሚገኙ የውጭ ዜጎች ላይ ጥቃት የሚፈጽሙ የተደራጁ ቡድኖችን ባለስልጣኖቻቸው እንደማይታገሱ ባለፈው እሁድ አስጠንቅቀዋል። ይሁንና እነዚህ ቡድኖች አሁንም በተለያዩ ከተሞች ኢትዮጵያውያንን ጨምሮ ህገወጥ የሚሏቸውን ስደተኞችም ሆነ ህጋዊ የሆኑትንም ጭምር ማጥቃት፣ መዝረፍና ማዋከባቸው መቀጠሉን በደቡብ አፍሪካ የሚገኙ ኢትዮጵያውያን ለዶይቼ ቬለ ተናግረዋል። በደቡብ አፍሪካ አነስተኛ ፓርቲዎች የሚደገፈው ማርች ኤንድ ማርች በተባለው መጤ ጠል ንቅናቄ በዚህ ዓመት በሚያዝያ በሀገሪቱ የተጀመረው በውጭ ዜጎች ላይ ያነጣጠረ ጥቃትና ወከባ በዚህ ሳምንትም ቀጥሏል። ምንም እንኳን የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ ከህግ በላይ ሆነው በስደተኞች ላይ እርምጃ የሚወስዱትን እነዚህን የተደራጁ ቡድኖች ባለስልጣኖቻቸው እንደማይታገሱ ባለፈው እሁድ ቢያሳስቡም የተቃውሞ ሰልፎችን ማካሄዳቸው፣ ስደተኞችን ማጥቃት መዝረፋቸው ቀጠለ እንጂ አልቆመም ሲሉ ደቡብ አፍሪካ የሚገኙ ኢትዮጵያውያን ለዶይቼ ቬለ ተናግረዋል። በደቡብ አፍሪካ የተባበሩት የኢትዮጵያ ማህበር ሰብሳቢ አቶ ዮሐንስ አቢብ ለዶይቼ ቬለ እንደተናገሩት እነዚህ ቡድኖች ህገወጥ የሚሏቸው የውጭ ዜጎች ሀገሪቱን ለቀው እንዲወጡ ቀነ ገደብ ካስቀመጡ 2 ወር ሆኗቸዋል።
11: እነሱ ታርጌት አድርጎ በ30 ማንኛውም አንዶክመንትድ የሆነ የመኖሪያ ፈቃድ የሌለው ስደተኛ ሀገሩን ለቆ ይውጣ የሚል ነገር ሰንቆ ነው የተነሱትና በዚህ ጉዳይ ነው ያው አሁን በየከተማ ሰልፍ እያደረጉ ያሉ ተቃውሞ ከ30 በፊት ጠቅልላቸው ውጡ እያሉ ነው ያሉት። ይሄን እንግዲህ ከጀመሩ አሁን 2 ወር ሆነ።
3: ከሚያዝያ አንስቶ በዜጎቻቸው ላይ ለሚደርሰው ጥቃት ኢትዮጵያን ጨምሮ የጋና፣ የናይጄሪያና የሌሎች ሀገራት ከፍተኛ ባለስልጣናት የደቡብ አፍሪካ መንግስት መፍትሄ እንዲፈልግ መጠየቃቸውን ያስታወሱት አቶ ዮሐንስ ራማፎሳ የእሁዱን ማስጠንቀቂያ የሰጡት በዚሁ ግፊት ሊሆን እንደሚችል ጠቁመዋል። ይህም በመጠኑም ቢሆን እፎይታን ያስገኘ መስሏል ብለዋል።
11: መግለጫ ለመጤው ለስደተኛው ማህበረሰብ ትንሽ ኡፎይታ ሰጥቷል ማለት ነው። ማንም ግሩፕ ተነስቶ ይሄንን ስደተኛን ህገወጥ በሆነ መንገድ ሄዶ መረበሽ፣ መንካት፣ ወረቀት መጠየቅ እንደማይቻል በደንብ አስቀምጧሉ። ያንን የተመለከተ የውጭ ጉዳይ አለ፣ ሆም አፌርስ የሚባል ፖሊስ አለ፣ ቦርደር ማኔጅመንት አለ። ከነዚህ ውጪ ማንም ሊያነጋግራቸው እንደማይችልና እንደማይፈቀድ በህግና በህግ አግባብ ብቻ የሚሰራ ነገር መሆኑን በደንብ አድርጎ አስቀምጧሉ በዛ መግለጫ።
3: ይሁንና ቡድኑ ጥቃቱን በጀመረበት በኳዙናታል ዋና ከተማ ደርባን የሚኖሩት በአካባቢው የኢትዮጵያውያን ማህበረሰብ አባልና አስተባባሪ አቶ አዳነ ኃይሉ እንደሚሉት ጥሪዎቹም ሆነ የራማፎሳ ማስጠንቀቂያ ኢትዮጵያውያንን ጨምሮ በአፍሪካውያን ላይ የሚደርሰውን ጥቃትና ጥፋት ማስቆም አልቻሉም።
12: የመጀመሪያ ሳይሆን ሁለተኛ ዙር ነው መንግስት እንደዚህ ሲናገር። ድሮ እዚህ ሀገር መንግስት አንድ ነገር ካለ ሁሉ ነገር ይቆማል። አሁን ግን ብዙም መሬት ላይ ምንም አይነት ነገር ላይ ስራ ላይ ወራ ነገር የለም። ትላንት ወዲያ ነው መግለጫ የተሰጠው። ጋንዲ የሚባለው እዚሁ አካባቢ የኛ ክልል ነው፣ ወደ 280 አካባቢ እንዲሁ ዲስሚስ የሚባለው አካባቢ የነበረው ሰልፍ እጅግ የሚዘገንን ነው። ሰውን ጎትቶ በፍላት ላይ አንደኛ ፎቅ ላይ ያሉትን በእግር ወጥቶ በርሽን ሰብሮ ገብቶ ቤትሽን ፈትሾ ማውጣት በቃ ታይቶ ማይታወቅ ነገር ነው እየሆነ ያለው አሁን ራሱ። ትላንት ወዲያ
3: በኳዙናታል 22 ዓመታት የኖሩት አቶ አዳን እንደተናገሩት መጤ ጠሎቹ በቅርቡ የእርሳቸውን ጨምሮ በደርባን የኢትዮጵያውያን የንግድ መደብሮችን ተከፋፍሎ የመውሰድ ሙከራም አድርገው ነበረ።
12: ኦልሞስት አንድ 50 ሱቆች ያሉት እንደ ሞል አይነት ቦታ ነበረ። እንደ አይጃክ ተደርጎ ሌሎች ሰዎች ሊቀባበሉ ተከፋፍሎም የኔ ይሄ ነው የኔ ይሄ ነው ተባብሎም ነበረ። ያው እግዚአብሔር ረድቶ ደግሞ በመነጋገር አንዳንድ የሴኩሪቲ ጠንካራ እርምጃዎችን በመምሰድ ፍርድ ቤትን በመሄድ አሁን ከዛሬ ጀምረን ያው ቦቱን በነጻነት ከፍተናል። ኢትዮጵያን ወንድሞች ለሁለት ዋጋ ከፍሎ ብዙ ገንዘብ አውጥቶ ኦልሞስት በእኛ ሀገር ወደ 40-50 የሚባለው እና ሚሊዮን አካባቢ ኢንቨስት አድርጎ የከፈቱትን ሱቅ ታካርጎ መሀል ወስዶ ተከፋፍሎ ነበሩ። ይህን ሱቅ የከሌ ይህን ሱቅ የከሌ ከሌ ተባብሎ ወደ 10 ቀን እንዳንሰራ ተከልክሎ ነበረ። እግዚአብሔር ረድቶ ዛሬ ያው ራሳችን ከፍተን ራሳችን ዘግተን በሰላም ወደ ቤቶቻችን መጥተናል። ነገ ምን እንደሆነ አናውቅም።
3: አቶ አዳነ ለችግሩ መፍትሄ በመፈለግ ረገድ በደቡብ አፍሪካ መንግስት ተስፋ የቆረጡ ነው የሚመስለው።
12: ለተስፋ አድርጌ እኔ የማስበው ይህ በኤምባሲ በዲፕሎማት በኮሚኒቲ በዚህ ሀገር መንግስት ብቻ የሚፈታ አይነት ነገር አይደለም። ሜቢ የሀገራት ማለት ለምሳሌ እንደ ጋና አይነት መንግስት፣ እንደ ናይጄሪያ ጠንከር ያለ እርምጃ የሚወስዱ መንግስታት፣ እንደ ቦትስዋና ብድግ ብሎ መንግስታት ከሳውዝ አፍሪካ ካላቸው ሪሌሽን ጋር የተያያዘ የሆነ ትልልቅ በመንግስት ደረጃ ብቻ የሚፈቱ ፖለቲካ ነገሮች ነው ያሉት። አሁን ተስፋ በምናደርገው በምናስታጥቀው በምናስጠብቀው ሴኩሪቲ የምንተርፍ አይነት ነገር አይደለም ያለው። በዚህም ላይ ጁን 30 የሚል ነገር አለ። መንግስት ምንም እንደማይሆን ይነግረናል። ሌላ ፖለቲካ ፓርቲዎችም ኖርማል ቀን ነው ይላል። ግን እየተባባሰ ሱቆች እየተቀሙ ነው ያሉት። የስራ ቦታ የንግድ ማዕከላት ሌላ ሰው ገብቶ አንቺን አውጥቶ ስራውን እየተቀሙ ነው ያሉት። በዚህ ሁኔታ እንግዲህ ብዙም ተስፋ የሚሰጥ ነገር ያለ አይመስለኝም በኔ በኩል። በመንግስታት ደረጃ ምናልባት የአፍሪካ ዩኒየን በህይወት ካለ እንደዚህ አይነት ነገሮች ኢንቮልቭ ቢያደርጉ እንጂ አሁን በሀገሪቱ ባለው ነገር ብዙም ተስፋ የሚሰጥ ነገር አይደለም።
3: ወደ ቀጣዩ ዘገባችን ስናልፍ የአፍሪካ ህብረት አባል ሀገራት በሙሉ የኢቦላን ስርጭት ለመከላከል የሚያስችል የቅኝት ስራንና የድንበር አካባቢ ዝግጅትን እንዲያጠናክሩ የሚጠይቅ ጊዜያዊ መመሪያ ማስተላለፉን የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ አስታውቋል። በኢትዮጵያ ቫይረሱ ባይከሰትም ለመከላከል የሚያስችሉ በርካታ የቅድመ ዝግጅት ስራዎች እየተከናወኑ መሆናቸውን የጤና ሚኒስትር ዶክተር መቅደስ ዳባ ገልጸዋል። በኢትዮጵያ ባሉ የአየርም ሆነ የየብስ መግቢያና መውጫዎች የሚደረጉ የቁጥጥርና የቅኝት ስራዎች ተጠናክረው እየቀጠሉ መሆኑም ተነግሯል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል።
13: የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ እንደሚለው ቫይረሱ በኮንጎ ዲሞክራሲያዊት ሪፐብሊክ ኢቱሪ ግዛት መከሰቱ ይፋ ከተደረገበት ካለፈው ግንቦት አጋማሽ ጀምሮ አሳሳቢ ሆኖ ቀጥሏል። አፍሪካ ሲዲሲ ሰሞኑን ያወጣው መግለጫ እንዳመለከተው እስከ ሰኞ ሰኔ 1 ቀን 2018 ዓ.ም ተመረደረስ ባለው መረጃ 608 ሰዎች በቫይረሱ መያዛቸው ተረጋግጧል። 102 ሰዎች ደግሞ ህይወታቸው አልፏል። በቫይረሱ ከተያዙት 608 ሰዎች 589 ህይወታቸው ካለፈው 102 ሰዎች ደግሞ 100 ከኮንጎ ዲሞክራሲያዊት ሪፐብሊክ ናቸው። በድንበር አካባቢ ያለው ሰፊ የሰዎች እንቅስቃሴ ከማድ ልማት ጋር የተያያዘው የሰዎች ዝውውርና ችግሩ በተከሰተባቸው አካባቢዎች ያለው የጸጥታ ሁኔታ የበለጠ ስርጭት እንዳያስከትል አፍሪካ ሲዲሲ ስጋቱን ሲገልጽ ቆይቷል። ተቋሙ ይፋ ባደረገው መግለጫ የቅኝት ስራንና የድንበር አካባቢ ዝግጅትን እንዲያጠናክሩ የሚጠይቅ ጊዜያዊ መመሪያ ለሁሉም የአፍሪካ ህብረት አባል ሀገራት ማስተላለፉን አስታውቋል። እንደዚህ አይነት እርምጃዎች በሽታው ይበልጥ እንዳይስፋፋ ለማድረግ እንደሚያግዙም ጠቁሟል። በሽታው ካንዱ ሀገር ወደ ሌላው በቀላሉ ሊስፋፋ እንደሚችል ማሳያው ደግሞ በዩጋንዳ ያለው ሁኔታ ነው። በዩጋንዳ እስከ ሰኞ ሰኔ 1 ቀን 2018 ዓ.ም ተመረተ ድረስ በቫይረሱ መያዛቸው ከተረጋገጠው 19 ሰዎች 14ቱ ወደ ኮንጎ ካደረጉት ጉዞ ጋር በተያያዘ የተጋለጡ መሆናቸውን አፍሪካ ሲዲሲ አመልክቷል። ይህም ሆኖ ዩጋንዳ ቫይረሱ ይበልጥ እንዳይስፋፋ እየሰራችው ባለችው ስራ በዓለም ጤና ድርጅት ተመስግናለች። የዩጋንዳ መንግስት ቃል አቀባይ አላንካ ሱጃ ለዶቼ ቬለ እንደተናገሩት ሀገራቸው የቫይረሱን ስርጭት ለመቆጣጠር ሰፊ የቅኝት ስራ ታካሂዳለች። በድንበር አካባቢና የበለጠ ስጋት ባለባቸው መግቢያ በሮች የጤና ልየታና የቅኝት ስራዎችን ማጠናከር ጠቃሚ መሆኑን እናውቃለን። በድንበር አካባቢ በሚገኙ አካባቢዎች ማለትም ድንበሩን በሚያዋስኑ ግዛቶችም የፈጣን ምላሽ ቡድኖችን አሰማርተናል። የላቦራቶሪ ምርመራና ንክኪ የነበራቸውን ሰዎች የምንከታተልበት ስርዓት ማጠናክረናል። ይህ ሰዎች በኢቦላ ከታመመ ሰው ወይም ከተጠረጠረ ሰው ጋር ንክኪ እንደነበራቸው የምናጣራበት ስርዓት ማለት ነው። እነሱን ተከታትለን እንደርስባቸዋለን። ህብረተሰቡ ለመከላከል እንቅስቃሴው ተባባሪ እንዲሆን የሚሰሩ ስራዎች መኖራቸውንም ቃል አቀባዩ አስረድተዋል። ህብረተሰቡ በሚገባ ግንዛቤ እንዲኖረው ተደርጓል። ውጤታማ በሆነ መንገድ ምላሽ እንዲሰጥ ለማድረግ የበሽታውን ምልክቶች እንዲያውቁ እያደረግን ነው። የአይን ቢጫ መሆን፣ ድንገተኛ የራስ ምታትና ከፍተኛ የሰውነት ሙቀት መጨመር ሲኖር ወደ ጤና ተቋማት ሄደው ድጋፍ እንዲያገኙ እየተናገርን ነው። ምክንያቱም ኢቦላን ገና እንደተጀመረ ከደረስክበት መቆጣጠር ይቻላል። አፍሪካ ሲዲሲ ባወጣው መረጃ ኢትዮጵያን ጨምሮ በኮንጎና በዩጋንዳ ለተከሰተው የኢቦላ ቫይረስ ይበልጥ ተጋላጭ ሊሆኑ ይችላሉ ያላቸውን 10 የአፍሪካ ሀገራት ዘርዝሯል። ማክሰኞ ሰኔ 2 ቀን 2018 ዓ.ም ከአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ዋና ዳይሬክተር ዶክተር ዣን ካሲያ ጋር በመሆን በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ጉብኝት ያደረጉት የጤና ሚኒስትር ዶክተር መቅደስ ዳባ ሀገራቸው ኢቦላን ለመከላከል እያደረገች ያለችውን ቅድመ ዝግጅት አብራርተዋል። በርካታ የቅድመ ዝግጅት ስራዎች እየተከናወኑ መሆናቸውን ሚኒስትሯ መግለጻቸውን መስሪያ ቤታቸው ባወጣው መግለጫ አመልክቷል። ከዚያ ቀደም ብሎም ሚኒስትሯ በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው የኢቦላ ወረርሽኝን ለመከላከል የሚያስችል የባለሙያዎች የተግባር ልምምድ መመልከታቸውን መስሪያ ቤታቸው አስታውቋል። በሽታው በኮንጎና በዩጋንዳ ከተከሰተ ጊዜ አንስቶ ጥብቅ የሆነ የቅኝትና የልየታ ስራ እንዲሰራ እየተደረገ መሆኑንም ገልጸዋል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው በአየርም ሆነ በየብስ በሚገኙ የመግቢያና መውጫ በሮች እየተሰራ ያለውን የጥንቃቄ ስራ አስረድተዋል። በሽታው ከተከሰተባቸው ሀገራት የሚመጡ ተጓዦችን መሰረት ያደረገ የተላላፊ በሽታዎች ቁጥጥርና የቅኝት ስራ ተጠናክሮ መቀጠሉን መናገራቸውን የጤና ሚኒስቴር መግለጫ ጠቁሟል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
3: ከዓለም ዜና እንደተከታተላችሁት አድማጮች፣ ዩናይትድ ስቴትስ፣ ካናዳና ሜክሲኮ በጋራ የሚያስተናግዱት የዘንድሮ የዓለም ዋንጫ የእግር ኳስ ግጥሚያ ዛሬ ምሽት በሜክሲኮ ይጀመራል። የዘንድሮ የዓለም ዋንጫ በዩናይትድ ስቴትስ የቪዛ ክልከላ ምክንያት የጉዞ እክል ተፈጥሯል። ዛሬ ስለሚጀመረው የዓለም ዋንጫ እግር ኳስ ግጥሚያ 8 ጨዋታዎች በሚካሄድባት በአትላንታ የሚገኘውን ዘጋቢያችንን ታሪኩ ኃይሉን ስቱዲዮ ከመግባቴ በፊት በስልክ አነጋግሬው ነበር። ታሪኩ፣ ዩናይትድ ስቴትስ፣ ሜክሲኮ እና ካናዳ የሚካሄደው የዘንድሮ የዓለም እግር ኳስ ዋንጫ ዛሬ ሜክሲኮ ውስጥ በሚካሄድ የመክፈቻ ስነ ስርዓት ይጀመራል። የመጀመሪያውን ግጥሚያም የሜክሲኮ እና የደቡብ አፍሪካ ብሔራዊ ቡድኖች እዚያው ሜክሲኮ ያካሂዳሉ። እና እስኪ የዘንድሮ የዓለም ዋንጫ ዝግጅት ምን ይመስላል?
14: እንግዲህ የዘንድሮ የዓለም ዋንጫ ለመጀመሪያ ጊዜ በሶስት ሀገራት የሚዘጋጅ የዓለም ዋንጫ ነው። ከዚህ ቀደም እንደምናውቀው 32 ቡድኖችን ነበር የዓለም ዋንጫ የሚያሳትፈው። ዘንድሮ ግን ወደ 48 ሀገሮችን የሚያሳትፍ ስለሆነ በርከት ያሉ አህጉሮች ተሳትፏቸውን ጨምሯል ማለት ነው። ከአፍሪካ ለምሳሌ ወደ 10 ሀገሮች የመሳተፍ እድል አግኝተዋል በርከት ያሉ። ስለዚህ እድልም እያሰፋ ይሄዳል ማለት ነው። በዚህ የዓለም ዋንጫ ለመጀመሪያ ጊዜ የተሳተፉ አገሮችም አሉ። ነክራሲዮ፣ ኬቨርዲ፣ ዮርዳኖስ እና ኡዝቤክስታንን የመሳሰሉ ቡድኖች ለመጀመሪያ ጊዜ የተሳተፉበት ነው ዋንጫው። እንግዲህ በሶስቱ አገሮች ይባል እንጂ አብዛኛውን ውድድር የምታስተናግደው ወይም የምታስተባብረው አሜሪካ ነች። ስለዚህ በአሜሪካ ዝግጅቱ በጣም ሰፋ ያለ ነበር።
3: ብዙ ውጣ ውረዶች ታይተዋል ይሄ ጨዋታ እስከሚጀመር ድረስ። በተለይ አሜሪካን ዳኛን ጨምሮ ለእግር ኳስ ቡድን ደጋፊዎችም ሆነ ለሌሎች ጨዋታውን በአካል ተገኝተው መከታተል ለሚፈልጉ ቪዛ መከልከሏ ብዙዎችን አማሯል። ይህ የቪዛ ክልከላ እንደው ምን አይነት ተጽዕኖዎችን አሳድሯል ማለት ይቻላል?
14: አዎ ብዙዎችን ያማረረ ነው። በተለይ ዶናልድ ትራምፕ እንግዲህ አገሮች ላይ ክልከላ ያደረጉባቸው አገሮች አሉ ወደዚህ ወደ አሜሪካ እንዳይገቡ እና ከዛም የመጡ ዜጎች በተለይ አንድ ምሳሌ ማንሳት የምንችለው የአፍሪካ የቷ ኮትዲቯር አንዷ እንግዲህ ተሳታፊ ነች እና የነሱ የደጋፊዎች ማህበር በርከት ብለው ነው በዋንጫው የሚሳተፉት። እንግዲህ እናውቃቸዋለን በድምቀታቸውም በጨዋታቸውም ስቴዲየም ውስጥ በሚያሳዩት ትርኢትም እና እነሱ ራሳቸው ከዚህ ቀደም በቀላሉ እንደሚያደርጉት አልሆነላቸውም ለመግባት እና በዛ ምክንያት ከፍተኛ ውጥረት የነገሰበት እንዲሁም ደግሞ ከዚህ ከኢራኑ ጦርነት ጋር በተያያዘ የኢራን ብሔራዊ ቡድን የተጫዋቾች የመግቢያ ቪዛ ቢያገኙም ነገር ግን ቴክኒካል ቡድኑ እና ድጋፍ የሚያደርጉላቸው በሙሉ ሊገቡ ባለመቻሉ እሱም ተጽዕኖ ያሳደረ ሆኗል። በዚህ በዘንድሮ የዓለም ዋንጫ ላይ እንግዲህ የምናየው አብዛኛውም ጨዋታ እዚህ አሜሪካ የሚስተናገድ በመሆኑ ችግር የፈጠረ ሆኗል። እንግዲህ ያው ያለው አማራጭ ክለቦቻቸው በካናዳ እና በሜክሲኮ ጨዋታ ሲኖራቸው ለመሳተፍ ነው አንዳንዶቹ እያጤኑ ያሉት። ሌላው ደግሞ የትኬት ዋጋ ነው። የትኬት ዋጋ ዘንድሮ በጣም እጅግ ያሻቀበ በመሆኑ የተነሳ ለብዙዎች የሚቀመስ አልሆነም። እዚህ በአሜሪካ እንኳን ብዙዎቹ የዓለም ዋንጫውን እንደው ጣዕም ለማካከስ በሚል ምክንያቱም ስቴዲየም ከፍቶ ተብሎ ለመግባት በጣም አዳጋች በመሆኑ ሰሞኑን ሲካሄዱ በነበሩ የወዳጅነት ጨዋታዎች ላይ የገቡ አንዳንድ ጨዋታዎችን ለመመልከት ጥረት ሲያደርጉ ታይቷል።
3: እንግዲህ የዘንድሮ የዓለም ዋንጫ ከሌሎቹ የለየት ያለ መሆኑን ቀደም ሲል ገልጸልናል። በሶስት ሀገራት ነው የሚካሄደው። የእግር ኳስ ቡድኖች ተጫዋቾችም ሆነ ደጋፊዎች ከአንዱ ሀገር ወደ ሌላው ሀገር መንቀሳቀስ መዘዋወር ይኖርባቸዋልና ይህ ሁኔታ ምን አይነት ተግዳሮቶችን ሊያስከትል ይችላል ተብሎ ነው የሚታሰበው?
14: ወደ ስምንት ጨዋታዎችን የምታስተናግደው ነው የሚገኝባት አትላንታ ነች እና ትላንት ከቀትር በኋላ ጨዋታውን በብዛት ያስተናግዳል በሚባለው ቀድሞ የሜርሴዲስ ቤንስ አሁን የአትላንታ ስቴዲየም በሚባለው ቦታ ተገኝቼ የመጨረሻው ሰዓት ዝግጅትም እንደሚመስል ተከታትያለሁ። እንዲሁም የከተማው ባለስልጣናትም የመጨረሻ ከጸጥታ ጋር በተያያዘ አንዳንድ ሁኔታዎችን ለመገምገም ጋዜጣዊ መግለጫም ጠርተው ነበረ። ያለው ዝግጅት ደመቅ ያለ ነው። ከተማውም በጣም በተለይ ከዚህ ከሜክሲኮ ከመሳሰሉ ከብራዚል እንደዚህ የመጡ ደጋፊዎችን ጭምር አይቻለሁ። እዛ ውጭ ኳስ እየተጫወቱ በጣም ደመቅ ያለ ነገር ነው። ግን ወደ አገሩ ደግሞ ለመግባት እድል ያላገኙ ሰዎች በርከት ያሉ ስለሆኑ ምናልባት ስቴዲየሞችን ያቀዘቅዛቸዋል ተብሎ ተፈርቷል። በዚህ ምክንያት እንግዲህ በሌሎች ከአትላንታ ውጭ እነ ሎስ አንጀለስ፣ እነ ቦስተን፣ ፊላዴልፊያ እና ኒው ጀርሲ በመሳሰሉ ከተማዎች ትኬቶችን በአንዳንድ መልኩ ስቴዲየሞች ባዶ እንዳይሆኑ ለመስጠትም እያጤኑ እንደሆነ ሰምቻለሁ።
3: ታሪኩ ኃይሉ ከአትላንታ በጣም አመሰግናለሁ። እንግዲህ በሚቀጥሉት ቀናትም ካለበት ከአትላንታ ዘገባዎችን እንጠብቃለን። እግዜር ይስጥልኝ።
14: እኔም አመሰግናለሁ ሂሩት። ሰላም
3: አድማጮች፣ ዛሬ በሜክሲኮ ከተማ ስታዲዮ አስቴካ ስታዲዮም ውስጥ የሚካሄደው የሜክሲኮና የደቡብ አፍሪካ ግጥሚያ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት እንደሚጀምር ለማስታወስ እንወዳለን። ወደ ቀጣዩ የባህል መድረክ ስናልፍ በዛሬው የባህል መድረክ ለህክምና ወደ ጀርመን በመጣበት አጋጣሚ የስዕል ኤግዚቢሽን ያቀረበውን ሳሊ ብሩክ የሽጥላን እንግዳው አድርጓል። ለዝግጅቱ አዜብ ታደሰ።
15: የባህል መድረክ
16: ኤግዚቢሽን ለማሳየት እቅዳለን። አሁን ለሱም እየተዘጋጀው ነው። አንድም ከህክምና ውጭ ባለን ጊዜ እሱንም እየተዘጋጀው ነው።
17: በጽናት ተምሳሌትነቱ በኢትዮጵያውያን ዘንድ ይታወቃል። ላለፉት 3 አስርተ ዓመታት አዲስ አበባን ጨምሮ በአምስት ክልሎች ውስጥ የሚገኙ ወደ 23,000 የሚጠጉ የህፃናትን ህይወት ያሻሻለው የብርሃን ለህፃናት ድርጅት የክብር አምባሳደርም ነው። በማህበራዊ ጉዳዮች ላይ ስለ እናት በጎ አድራጎት ድርጅት ብራን ለህፃናት የአይን ባንክ በመሳሰሉ ድርጅቶችም ውስጥ እንዲሁ ተሳታፊ ነው። ደራሲ ብሎም የአብስትራክት ዘይቤ ሰዓሊ ብሩኬ ሽጥላ፣ ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። ከአንድ ወር በፊት ለህክምና ወደ ጀርመን የመጣው ሰዓሊ ብሩኬ ሽጥላ ባለፈው ሳምንት በፍራንክፈርት ከተማ የስዕል ኤግዚቢሽን አካሄዶ ለህክምና ድጋፍ የሆነው ዘንድ ኢትዮጵያውያን የገንዘብ ማሰባሰብ ዝግጅት አካሄደውለታል። የስዕል ኤግዚቢሽኑ ሰዓሊ ብሩኬ ሽጥላን ለህክምና ወጪ ለማገዝ አላማን ያደረገ ነውም ተብሏል። በዶቼ ቬለ ለመጀመሪያ ጊዜ የዛሬ 15 ዓመት ገደማ ለቃለ ምልልስ ቀርቦ የነበረው ሰዓሊ ብሩኬ ሽጥላ ከቃለ ምልልሱ በኋላ ኢትዮጵያ ውስጥ የቀዶ ጥገና ህክምናን አካሄዶ በድጋፍ መንቀሳቀስ መጀመሩን አጫውቶናል። በአሁኑ ወቅት ፍራንክፈርት አቅራቢያ በምትገኘው ዳርምሽታት ከተማ እየኖረ በሃይድልበርግ ዩኒቨርሲቲ የህክምና ማዕከል ውስጥ ህክምናውን በመከታተል ላይ የሚገኘው ሰዓሊ ብሩኬ ሽጥላ በተለያዩ የጀርመን ከተሞች የስዕል ኤግዚቢሽኑን ለማድረግና ለህክምና ወጪ የሚረዳውን የገንዘብ ማሰባሰቢያ ዝግጅት ለማካሄድ እቅድ መያዙን በጀርመን የኢትዮጵያ ብሔራዊ የኪነ ጥበብ ማዕከል ሊቀመንበር አቶ ተፈሪ ፈቃደ ለዶቼ ቬለ ተናግረዋል። ሰዓሊ ብሩኬ ሽጥላን ፍራንክፈርት ላይ ስናገኘው የጀርመኑ የቅዝቃዜ ወራት ቀየር ብሎ ሙቀቱ እየገባ የማለዳ አዲስ አበባ የአየር ሁኔታ በሚታይበት ወቅት ነበረ። ለሁለተኛ ጊዜ ደግሞ ስናገኘው ባለፈው ቅዳሜ በፍራንክፈርት ከተማ የገንዘብ ማሰባሰቢያን ዓላማ ያደረገ የስዕል ኤግዚቢሽን በተካሄደበት ዕለት ነበረ። ሰዓሊ ብሩክን እንደምናለህ። ከአመታቶች በፊት ስናገኝህ ከነበረህ ጤንነትህ በአሁኑ ወቅት የተሻለ ሁኔታ ላይ ያለህ ይመስልናል አልነው።
16: መጀመሪያ ስንገናኝ ያን የሂፕ ሪፕሌስመንት ከማድረጌ በፊት ነበር መሰለኝና ያኔ በዊልቸር ነበረ የምንቀሳቀሰው፣ ወገብ መታጠፍ አይችልም ነበረ እና ያኔ የዛሬ 14 ዓመት አካባቢ ባደረኩት የቀዶ ሕክምና ምክንያት ነው አሁን ያለኝን መንቀሳቀስ ያገኘሁት፣ ወይም ደግሞ በዎከር መንቀሳቀስ መቻል የቻልኩት ማለት ነው። እና ከዛ በኋላ ደግሞ እንግዲህ ያው የጉልበት መቅላ ሕክምና ለማድረግ ነው ወደዚህ መጣሁት። ከዛ በፊት ከነበረኝ ደግሞ የተሻለ በራሴ ቁጭ ማለት እንድችል፣ በራሴ መቆም እንድችል፣ ምክንያቱም አሁን ቁጭ ለማለትም ለመቆምም ሰው ያስፈልገኛል። ሰው ተደግፌ ነው የምቆመው የምቀመጠው፣ ምክንያቱም ጉልበቴ ስለማይታጠፍ ማለት ነው። እና አሁን የማደርገው ሕክምና ደግሞ ይህንን ችግር ይቀርፍልኛል ብዬ አስባለሁ። በራሴ መቀመጥ፣ በራሴ መቆም፣ በተወሰነ መልኩ ደግሞ በራሴ መንቀሳቀስ እንድችል ከወከሩ ማለፍ ብሎ ማለት ነው። እና ያንን ነገሮች ማድረግ እንድችል ያግዘኛል።
17: የመጀመሪያውን ህክምናህን ወይም ቀዶ ጥገና የት ነው ያደረግከው?
16: ኪዩር ኢንተርናሽናል ሆስፒታል የሚባል ነው፣ ኢትዮጵያ ውስጥ ነው። ከአሜሪካና ከእንግሊዝ የመጡ የህክምና ባለሙያዎች ነበሩ እና ኢትዮጵያውያን ባለሙያዎች አንድ ላይ ሆነ ነበረ የሰሩልኝ።
17: አሁን እንግዲህ ህክምናህን እየተከታተልክ ነው ማለት ነው?
16: ምርመራ ጀምሬያለሁ። ቀጠሮ አፕሪል 17 ነበረ። እኔ የመጣሁት አፕሪል 16 ነው። በንጋታው ቀጥታ ወደ ሃይድልበርግ ዩኒቨርሲቲ ሆስፒታል ነበረ የሄድኩት እና እዛም ደግሞ ያው ጥሩ ምርመራ ተደርጎልኛል።
17: ቀን ቀን እንደው አሁን እዚህ ጀርመን ከመጣ ስዕል እየሰራህ ነው የምትውለው ወይስ ምን እየሰራህ ነው የምትውለው?
16: ካለኝ ሁኔታ አንጻር ረጅም ጊዜ አለን። አሁን እዚህ ባለውበት ጊዜ ያው አዳዲስ ቦታዎችን ማየት፣ ከተማውን ማየት፣ ያው አዲስ ሀገርም ስለሆነ ያለሁት ደግሞ ስለዚህ ሀገር ለማወቅ ነው ጥረት እያደረግኩ ያለሁት።
17: ምን ያህል እንደው ለመጀመሪያ ጊዜ ነው ወደ ውጭ ስትወጣው ከኢትዮጵያ?
16: ጊዜ አይደለም፣ ከዚህ በፊት ዱባይ የተወሰነ ኤግዚቢሽኖችን ማሳዎች ነበረ። እዛም ለተወሰነ ለአመት ከ9 ወር አካባቢ የመቀመጥ እድል አግኝቼ ነበረ። ግን በአውሮፓ ደረጃ ግን ስናጣ ለመጀመሪያ ጊዜ ነው እና የተለየ ነገር መቻል ያስባለው እስካሁን ካለሁት በካልቸርም በታሪክም ህንፃዎቹ በተለያዩ ነገሮች በሰው ደስ የሚል ነበር። እንደዛ ነው ያየሁት።
17: ባለፈው ቅዳሜ የሰዓሊ ብሩክ የሽጥላ የስዕል ኤግዚቢሽን ፍራንክፈርት ላይ ተካሂዷል። በዝግጅቱ ላይ በርካታ ኢትዮጵያውያን ተገኝተው ስዕሎቹን ገዝተዋል። ህፃናት የስዕል ውድድር አድርገዋል። ብሩክም በዝግጅቱ ላይ ስዕል ስሎ በጨረታ ተሸጧል። የስዕል ኤግዚቢሽኑ እንዲሳካ ከፍተኛ ጥረት ያደረጉትና ለብሩክ የህክምና እርዳታ ድጋፍ እንዲሰበሰብ ጥረት እያደረጉ የሚገኙት በጀርመን የኢትዮጵያ ብሔራዊ የኪነ ጥበብ ማዕከል ሊቀመንበር አቶ ተፈሪ ፈቃደ ብሩክ በጉልበቱ ላይ የንቅለ ተከላ ቀዶ ጥገና ለማድረግ 28000 ዩሮ መጠየቁን ተናግረዋል።
18: ህክምናው እንግዲህ እንደጠበቅነው ቀለል ያለ አይደለም። በአንድ ጉልበቱ ላይ ለሰርጀሪ ብቻ ወደ 28000 ዩሮ ነው የተጠየቀው ለአንድ ጉልበቱ። እሱ የሚያደርገው ደግሞ ሁለት ጉልበቱን እና ደግሞ ወገቡን የሚታወቀው በተለየ ወገቡ ከፍ ይላል ዋጋው። ይሄኛው ግን የጉልበቱ ራሱ አሁን የመጀመሪያው የአንደኛውን ጉልበት ነው የሚያደርገው እና 28000 ዩሮ ነው የጠየቁት። ቀደም ሲል ኢትዮጵያ ውስጥ አንዳንድ ለህክምናው የሚጠቅመው ነገር ተብሎ ትንሽ የገቢ ማሰባሰቢያ ተሰርቷል። ነገር ግን ቀደም ሲል ስለነበረ አሁን ወደ ኤሮ በኢትዮጵያ ወደ የተቀመጠ ብሩ ስለነበር አሁን ወደ ኤሮ ሲለወጥ በወቅቱ የሚያስፈልገውን አክል አልተገኘም። ስለዚህ ተጨማሪ ገንዘብ ማሰባሰብ ግድ ነው እና ምንድነው እንግዲህ ይህንን የህክምና እንትን ለመጀመር ይሄ ገንዘብ ተሟልቶ መከፈል አለበት። በመጀመሪያ ክፍያው ካልተከፈለ ህክምናውን አይጀምሩም እና በእጃችን ላይ ያለው ገንዘብ ደግሞ በዚህ ደረጃ በቂ የሆነ ስላልሆነ ግዴታ ገንዘብ ማሰባሰቢያ መስራት ያስፈልጋል። እና እንግዲህ ለአርቲስቶች በተለይ የኛ ማህበረሰብ ብዙ ጊዜ የሚመክረው አርቲስት የተከበረ ማህበረሰብ ነው፣ እውቀት አለው። ስለዚህ እውቀቱን ሰው ከገዛው ያቀረበውን ነገር ከተቀበለለት በቂ ነው የራሱ እውቀት እና እንደ በቀጥታ ወደ ተለያዩ የገንዘብ ማሰባሰብ ውስጥ መግባት አልፈለግንም። ስለዚህ ስዕል ኤግዚቢሽን ቢያሳይ ስዕሉን በመሸጥ ህክምናውን ሊሸፍን ይችላል እና በዚህ መልክ የተሰበሰበው ገንዘብ ለብሩክም ለስሜቱ ይጠቅመዋል። ለምን አድርጎ ነው ያገኘው፣ ማህበረሰቡ ደግሞ ተገልግሎ ነው የረዳው እና በዚህ መልክ እንግዲህ በዚሁ በፍራንክፈርት አካባቢ ይህን ዝግጅት አዘጋጅተን ቆንጆ ሁኔታ ነው ያለው። በቦታው የኛ ማህበር ስለነበረ በአስተባባሪነት በእውነቱ ጥሩ ነው። ግን ያም ሆኖ አሁንም ገና ነው።
17: አቶ ተፈሪ እንደተናገሩት በጀርመን የኢትዮጵያ ብሔራዊ የኪነ ጥበብ ማዕከል በተለያዩ የጀርመን ከተሞች የብሩክ የጥበብ ስራዎችን እያቀረበ ብሩክ ራሱን ችሎ ህክምናውን ለማስቻል የሚችለውን ጥረት ሁሉ ያደርጋል። በፍራንክፈርቱ ዝግጅት ላይ ትውልደ ኢትዮጵያውያን ህፃናት በሳሉትና ለብሩክ በእጁ በሰጡት ስዕሎች እጅግ መደነቁን ብሩክ ተናግሯል። ህፃናቱ ጥሩ የስዕል ትምህርትን እንዳገኙ ስራቸው የሚያሳይ መሆኑንም ገልጿል። ዶቼ ቬለ ብሩኬሽ ጥላን ከ15 ዓመታት በፊት ቃለ ምልልስ አድርገውለት ነበረ። በኢትዮጵያ የስነ ጥበብ እድገት ከ15 ዓመታት ወዲህ እንዴት ይገመገማል ስንል ብሩክን ጠይቀነዋል።
16: አዎ ብዙ እድገቶች አሉ። በተለይ ደግሞ በአሁኑ ወቅት የማህበራዊ ሚዲያዎች መኖራቸው ስነ ጥበብ የበለጠ ማደግ እንዲችል፣ ምክንያቱም በፊት ሀሳቦች ወይም ደግሞ የተሻሉ እውቀቶችን ለማግኘት በጣም ከባድ የሆነበት ያሉት ትምህርት ቤቶች በጣም ትንሽ ናቸው። አለ የስነ ጥበብ ትምህርት ቤት እና አቢሲኒያ ትምህርት ቤት እንዲሁም ኢንላይትመንት የሚባል ትምህርት ቤቶች ነበር የነበሩት እና ከዚህ ውጭ ሌላ ጥቂት ትምህርት ቤቶች ነበሩ። ግን ይህን ያህል ብዙ ጥራት ነበረ እና በዚህ ሁኔታ ውስጥ ሆኖ ከፍተኛ ለውጥ ማምጣት ከባድ ነበረ። አሁን ግን ያለው ማህበራዊ ሚዲያዎች ላይ ብዙ ስዕልን የሚያስተምሩ ስለስዕል ታሪካዊ ሁኔታዎች የሚናገሩ ሰዎች መኖራቸው የበለጠ ወጣቱ አቋራጭ ሁኔታ ማደግ የሚችልበትን መንገድ ራሱን በራሱ ማስተማር የሚችልበት መንገድ፣ ምክንያቱም በፊት በተለይ በአዲስ አበባ ላይ ብቻ ነበረ ተወስኖ የነበረው የማስተማር ሁኔታ ማለት ነው። አሁን ግን በክፍለ ሀገር ያሉ ልጆች ሁሉ በማህበራዊ ሚዲያዎች የተነሳ እውቀታቸውን በማዳበር ያላቸውን ችሎታ ደግሞ ለህዝቡ በማቅረብ በመቻል ስራዎቻቸው እንዲታዩላቸው እንዲታወቁ ከኢትዮጵያ አልፎ ደግሞ ውጭ የያዙ ብዙ ሰዓሊዎች አፍርተናል አሁን ማለት ነው። እና ይሄ ትልቅ እድል ነው። በተለይ አሁን ያለው ትውልድ እኛ ከነበርንበት ጊዜ በጣም በጣም ትልቅ አማራጭ ያለው ትውልድ ነው። እና በዛ እንደ ደካማ ጎን የማየው ነገር ልክ አርቱ መሰረታዊ በሆኑ ነገሮች አለመመራት መቻል ማለት ኪውሬተሮች አለመኖራቸው፣ አርት ሂስቶሪያኖች አለመኖራቸው የሚገባውን ያህል እሱ ትልቅ ተግዳሮት ነው። ነገር ግን ደግሞ ወደፊት ይፈታል ብዬ ተስፋ አደርጋለሁ። በዋናው ሰዓሊዎቹ መምጣት ከጀመሩ ማለት ነው።
17: ባለፉት ዓመታት በርካታ ኢትዮጵያውያን ሰዓሊያን በዶቼ ቬለ ዝግጅቶች ላይ ቀርበው ያውቃሉ። እናም ብዙዎች በማህበረሰቡ ዘንድ ለስዕል ያለው ግንዛቤ የሰፋ አይደለም፣ ጥልቅ አይደለም የሚል አስተያየቶችን ይሰጣሉ። በሌላ በኩል ኢትዮጵያ በስዕል ጥበቧ በጣም ጥንታዊ የዓለም አገር መሆኗንም ይናገራሉ። በዚህም የስነ ጥበብ በተለይ ለስዕል ያለው ዕውቀት ሰፊ ባለመሆኑ ሰዓሊያኑ የመሳሪያ ቁሳቁስን አገር ውስጥ እንደማያገኙ ይናገሩ ነበር። በአሁኑ ወቅትስ የስዕል መሳሪያ ቁሳቁሶች አቅርቦት ኢትዮጵያ ውስጥ ምን ያህል ነው? እንደ ልብ ይገኛል?
16: እነዚህ ያልተፈቱ ብዙ ጥያቄዎች አሉ። አሁንም እኛ ብዙ ጊዜ ያው ከውጭ ያስመጣን ከውጭ ሰዎች ልብስ ወይም ደግሞ ሌላ ነገር ሲጠይቁ ሰዓሊ እንዳለ የሚጠይቀው ብሩሽና ቀለም ነው እና እነዚህ መሰረታዊ ነገሮች በሀገር ውስጥ ርካሽ በሆነ መልኩ ወይም ደግሞ ለሌላው ተደራሽ በሆነ መልኩ የሚገኙበት ሁኔታ የለም። ካለም ደግሞ በጣም ውድ በሆነ መልኩ ነው ያሉት እና ይህ ደግሞ የስዕል ፍላጎት ላላቸው ልጆች እንደማነቆ ነው። ማለት መስራት ይፈልጋሉ፣ ግን መስራት የሚችሉበትን ሁኔታ ያመቻቸ አይደለም። አንቺም እንዳልሽው ደግሞ ኢትዮጵያ በስነ ጥበቡ ደረጃ ካላት ታሪካዊ ሁኔታ አንጻር ከዋሻ ጊዜ ስዕሎች ጀምሮ ነው በኢትዮጵያ ውስጥ ያለው የስዕል ታሪክ የሚጀምረው እና በዋሻ ውስጥ ደግሞ ብዙ የተሰሩ ስዕሎች አሉ፣ ታሪካዊ ቦታዎችም አሉ። ከዚያ ጊዜ ጀምሮ እንግዲህ የብራና ላይ ስዕሎች ይቀጥላል፣ የቤተ ክርስቲያን ስዕሎች ያለ ብዙ ታሪካዊ ስዕሎችን የተሰሩበት ዘመን ነበር የነበረው እና አሁን ደግሞ ባለንበት ዘመን ይህንን ታሪካዊ ሁኔታ ሊያስቀጥሉ የሚችሉ ሁኔታዎች መመቻቸት አለባቸው ብዬ አምናለሁ። በመንግስትም ደግሞ በተለይ ከቀረጥ ነፃ ሊገቡ የሚችሉበትን የስነ ጥበብ እቃዎችን ማድረግ ቢቻል፣ ምክንያቱም ህጻናት ላይ ነው መሰራት ያለበት ብዬ ማምነው። በልጅነታችን ስንፈጠሩላችንም ከለር ከማየት ነው የጀመረው እና ይህ ማለት ሁላችንም ለስነ ጥበብ ምን ያህል ቅርብ እንደሆነን የሚያሳይ ነው እና ይህንን ሁኔታ ደግሞ በተደራጀ መልኩ ለህብረተሰቡ እንዲደርስ የማድረግ ሁኔታው ከሌለ የስነ ጥበብ ጎልደን ታይማችንን እናጣለን ብዬ አምናለሁ። እና ብዙ በስነ ጥበብ ውስጥ ያሉ ሰዎች መስራት እየቻሉ ነገር ግን ሁኔታዎቹ ስላልተመቻቸላቸው ብቻ ከስመው የቀሩ ብዙ ሰዓሊዎች አሉ። ኢቨን በአርት ስኩል ተምረው በአርት ስኩል ለምሳሌ በአመት ከ17-25 ምናምን ተማሪ ነው የሚያስመርቁት እና እነዚህ ተማሪዎች ውድ ተማሪዎች ናቸው። ምክንያቱም ለ120 ሚሊዮን ሰው እነዚህ 25 ተማሪዎች የተመረቁት ማለት ነው። ነገር ግን ከነዚህ 25 ተማሪዎች ምን ያህሉ በቀጣይነት ይሰራል፣ ምን ያህሉ ሰዓሊ ሆኖ ይቀጥላል ብለሽ ስትይ በጣም ጥቂቱ ነው። ምክንያቱም ህይወትን ለመምራት በስዕሉ ከባድ ስለሚሆን ማለት ነው፣ ሁኔታዎች ስላልተመቻቹ እና ይሄ ነገር በይበልጥ ሊታሰብበት ይገባል ብዬ አስባለሁ። ብዙ እስከዛሬም ብዙ ብለን ያልተፈታ ችግራችን ይሄ ነው። አሁንም አንቺም ስላነሳሽው ደስ ብሎኛል።
17: እንዲያም ሆኖ ኢትዮጵያውያን ሰዓሊዎች ትንሽም ቢሆን ትኩረት የሚያገኙት ተንቀሳቅሰው ስዕሎቻቸውን ለማሳየት መድረክን የሚያገኙት መዲና አዲስ አበባ ላይ መሆኑ ይነገራል። ከአዲስ አበባ ውጪ በሌላው የኢትዮጵያ አካባቢዎች በገጠሪቷ ኢትዮጵያ ድንቅ ተሰጥኦና እምቅ ኃይል ያላቸው ጥበበኞች እንዳሉም ይነገራል።
16: ልክ ነው። በጥበብ አንድ ቲቪ ፕሮግራም ነበረ፣ በጥበብ ነበረ የሚለና እሱም ፕሮግራም በማዘጋጅበት ጊዜ ከክፍለ ሀገር የሚደርሱን ጥያቄዎች እንዳለ ይህንን ያማከለ ነበረ። ቀለም የት ማግኘት እንደሚችሉ አያውቁም። ስራዎቻቸውን የት ማቅረብ እንደሚችሉ ማሳየት እንደሚችሉ አያውቁም። ምክንያቱም በአካባቢያቸው ምንም አይነት የስዕል ማሳያ ቦታዎች የሉም። ቀለም የሚገዙባቸው፣ ብሩሽ የሚገዙባቸው ቦታዎች ምንም የሉም። አዲስ አበባ እንደ አማራጭ ብዙ ቦታዎች ሊኖሩ ይችላሉ፣ ከክፍለ ሀገሩ በተሻለ ማለት ነው። ነገር ግን ክፍለ ሀገር ደግሞ ከዚህ ባሰ በጣም አስቸጋሪ ሁኔታ ያለበት ለስዕል ለመስራት ማይመች የተወሰኑ ሰዎች በቤት ቀለምም በግርግዳ ቀለምም እያደረጉ የሚሰሩ በየክፍለ ሀገሩ የስነ ጥበብ መዳረሻዎች ቢኖሩ ለሀገሪቱም ጥሩ ነው፣ ለመንግስትም ጥሩ ነው፣ ለህብረተሰቡም ጥሩ ነው፣ ለሳሪውም ደግሞ ጥሩ በር የሚከፈትበት መንገድ ነው የሚሆነው።
17: በተረፈ ሰዓሊ ብሩክ የሽጥላ ምን የምትነግረን ነገር አለ?
16: ህክምናውን ለማድረግ በዝግጅት ላይ ነኝ ያለው። ከህክምናው በፊት ደግሞ የስዕል ኤግዚቢሽኑን አደርጋለሁ። እንግዲህ ህክምናው በማደርግበት ጊዜ ላይ ደግሞ ጸሎትሽ እንዳይለየኝ ነው የምጠይቅሽ።
19: የኢትዮጵያ ህዝብ በሙሉ ጸሎት ያደርግልሃል ብዬ አምናለሁኝ።
16: አመሰግናለሁ።
17: አድማጮች፣ ሰዓሊ ብሩክ የሽጥላ ወደ ጀርመን የመጣበት የህክምና ጉዳይ ተሳክቶ ለአገሩ ለኢትዮጵያ እንዲያበቃው በዶቼ ቬለ ስም በመመኘት የዛሬውን ዝግጅቴን እዚህ ላይ አበቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።
3: ዝግጅታችን ጠቅላላው ከማብቃቱ በፊት አርስተ ዜናውን ነሆ። የጀነራል ታደሰ ወረደ ጊዜያዊ መንግስትን አስወግደው የትግራይ ክልል ርዕሰ መስተዳደርነታቸውን በቅርቡ መልሰው የተረከቡት ዶክተር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት የምስራቅ አፍሪካ ልዩ ልዑክ ኦሉሴጉን ኦባሳንጆን ዛሬ መቀሌ ከተማ ውስጥ ተቀብለው አነጋገሩ። ሳውዲ አረቢያ ውስጥ ለእስር ተዳርገው የነበሩ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ የምህረት አዋጅ እንዲሰጣቸው መደረጉን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢራንን ዛሬ ማታ በብርቱ እንደሚመቱ ዛቱ። ትሩስ ሶሻል በተባለው የግል ማህበራዊ መገናኛ አውታራቸው ላይ በቅርቡ ካርግ ደሴትን በመያዝ የኢራንን ነዳጅና የጋዝ ገበያን ሙሉ ለሙሉ እንደሚቆጣጠሩም ዛሬ አክለው ጽፈዋል። የዓለም እግር ኳስ ዋንጫ ከሶስቱ አዘጋጆች አንዷ በሆነችው ሜክሲኮና ደቡብ አፍሪካ መካከል በሚደረገው ጨዋታ ዛሬ ማታ በይፋ ይከፈታል። በሜክሲኮ ከተማ ኤስታዲዮ አዜትካ ስታዲየም ውስጥ የሚካሄደው የዛሬው ጨዋታ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ይጀምራል። አርስተ ዜናውን ነበር ያሰማዋችሁ። አድማጮች፣ ስርጭታችን እንግዲህ እያበቃ ነው። ደህና ቆዩን።